ታይነ ካም አንበሳና ትግሬ አገራችን የጁ በልሶ አገራችን ጓያችን ይሰብራል አሁን እንኳን መሳሪያችን አሁን እንኳን መሳሪያችን አሁን እንኳን መሳሪያችን